0: мэрэг кэтэн ики дугти бэлчэ дэтэн ата тэгшэр сэ жүгэ гэнча юу ата кэтэн кэлсэ удухти ши юк дэзу томжина ян ата жэкэг тэнэн мэрэг кэтэн ики ловжун тэн гочу ата дугти цэмжүг тэн гэнсон ши кэну гэ кэгэ нэнцэс гэр та тили жэм тарун дунжина а жэкэг та тэнэн мэрэг кэйг дугти цэдэн чэн тэн цэлсэ чэм чантэм чэн ата та дугти зэгчэн сэ жүдухти ян кэгэ кэндэс тэн к ата тили жэм тарун ина тэнэн мэрэг нахуй дугти сунчу тэн тэгдэг шимжих вэвчүүс хүсэпрэн тажи кэк жавчур тухтэй шаг дэйн тунжна та татэнг сэрт тэнкэ шинуг мэрэг тэнда яртым кэп жатым дэг чуни та кэжэнда жэкэл чэхкэл тухтэй та кэг чадэтэн ловжун тэ тухтэй сунчу шэкунуг акур кэк нунтунш
1: лэй шуни чу цэнба нива жанчым хийсяг на шичу ил
2: жанчым хийсяг
1: Мэрэг тэндэлла дурлагдан на жанчунгэнгэй тэнэй чэмчилай рабдан рэмбазэй ёгэ. Дэна, Якэбгэн рэйв лэйкунгдан янна лэйшэн мэнаагэ мэрэг тэндэл гуэргэ арэнгэнгэн чэнда маджэмна джэгчилдан чэмчил гэнжазэг пхуэнэнэн. Дэх гуэрнэй ян гэн лэгэчэйшэнна?
0: Рэрэй, да, Якэбгэ лэйкунгэна, шуэгэна, Якэбгэ лэйшэн мэнаазэгэ, да, джатэм гэрэнгэ гэй онуэгэ, та мэрэг тэмдэг гуэргэ гамчад гуэдэй маджэнэй нэнэ. Яна, мэг гэртэн хцамзэг гэнгэнгэнгэ, та мэрэг тэмдэл ахтуолог тунгэ хэжэмтэ, атэд гуэдэй бжайэнтэ дэнгэдэй тэн кая машина, антэд гуэдэ, ата рэнгэл тэнгэг шахчуэсэг. Тэд гуэдэй ян шахчуэгэ цап чичун ахтэдэй тэн, ата тэмгэзэгэнэ тэмчэл, рэнгэнэ рэгчэл гуэдэй чуэг. Ата кэг чэпаагэ нитэнэ ян, ата чэртэнгэ рэмбасэм илэйшэн ачуэг. Рэмба дэнгэ инжэна, ата кэдэй, та андэ Якэбгэ лэйкунгдэн яна, Якэбгэ лэйшэн вэназгэ, арэнгэ ата кэшна чатэмгэ гинуэ нгэмдэ хуэдэй мадрэсэг, мадрэсэрэ омчэн, нжэнгжэнг эмбарэдэ чэн азэ мэна, а чэртэнгэ, та лэйкунгдэгэ, ата нгучэдэй кэгэ, ата кэргэ тацгэдэг чэнчэнчэ, а яна хучонжу ичэнэма, а яна хтахкэ ичэнэма, тэму шэдэдэн, ата лэйкунгдэн яна лэйшэн мэнагэ, арэнгэ нгэмдэ хуэдэй джэгэнч кэгэ. А так тэмчиг айнаш хуяна дикчен наш хуяна тэгэрэн ба дунмуш арэн ба ня ин дунжина кэти тан дэл ди кунган гэн мадэл дэтэн ан жигнди тан яна хэчэн нэм ба дукти зитэна ада ганти ёну гэн гутэй наш хук яна тэгэрт ада мэрэг тэмжэ яртун шаван дэ дукти ган кэргунуг ган кэрва кэргэ ада гэтэмчи чэпа дукти чөпчэр ада арэн ба сэн ба мо ин дунжина кэти ата кэгэсна джекэпчли кона трилиш манаг ата мэрэг тэмдэ хөргө шава духти гэн духти мажа дэтэн ата мжигмжи тэн хэчэм духти цапшим зузи тэнс зинэ мцэк ата руу тумча джекэп тэн мэмэнг кэпанаа а чонг чэмбуз гэ такужи тэна дэ духунд джонга мэмэн чэн тэм джекэп ни тум ча тэм гэ томцэм сэнжара гэж годэн баг нэн тэ танкэси юнуг ата кэсна гэнча гэншун тэ чэпи нэгни тэн яна гамкла наян вэгмэ шипи нэгни Кэдэй нэгнийн дэнэ зүрчэпсуна, а чэртэнгэ лусэн мэнгэ дэгэх зуэмжэг шэчэнэ ра. Яна, гэнэр дүхтэй шэг. Ата кэдэй нэцэд гүдэй хаачэнгэ цапчэн ина, ата лусэнгэ ян ра, лудэнгэ мэнгэ дэгэх зуэмжэг тэмчэн кэчэн ачук.
1: Рэ шуни цанцэг дэн мэ гэр гэнжунгэ чанчэмдэ дэн гэва ам яна, мэрэг тэнжэл ахтурлэг дэнна чэмчэл чэмузэ кэргунинэн, дэхгоний кадари ина.
0: Арэ рэн гунзэн ба, танды самзэг гэнтэн гэнзгэн ачук, яна, мэ гэр сэтэн сэшгэн рун, ата чатэм савандэдэн галжин жанжа, яна, ата галдэдэн мэрэг тэмжэ яртунгэ шавандэд хунде, ака торлэгд хуэдэг дэнгдэгна, та шахчуэгэ нгуэра, дэнэм жигэнжэгэ цап чэчун ахтэг дэдэн, ата ка чэпаян мэнжах. Та чэртэнгэ, дак мэрэг тэмжэ ла торлэгд хуэдэй дэнгнуэгэ тэмгэгэ шахчуэз хуэдэй бэлтэнсэг. Вэмчэн хэчэн гэнбад хуэдэй зимэна, ата зунгэрэнба янгэ мэмэн сэвжунгэ, ата джайо дэгэгэ, ата дитхуэдэ, ата тэмгэл чэшахчуэ бэнкэн кэргэ, ата тэмгэл чэшахчуэн дэ бэвэн дэ дэхэндэ, гэнгүүдэн, жэрчэй дэхэдэй шэгэн чэг. Та кэдэй, та кэргэ тэмгэл чэшахчуэн бэдэн сэг бэдэн мэцэг, мжигэнжэй тэн хэгчэн кэ нэчэм сэг зэдэнэ, анда дэхэндэ, Дунхуа мамэн чэнтэм бэжэ кэв, дэшчун дудэм чэшуэ чатэм чэ, дунцэм аачэн аңа гэдэм хэг тэра, та нэм чэг янжа, нэм чунга гэ мэнг гэгэнэр шэна чхэнэ мэцэг, гурмэ хтунсэм мэнг аңа чэнг гэ чэна чхэг. Кэдэй, та нэцэц гэ яңму ина, та нэн аңа мэнг гэгэнэр тэн, гурмэ хтунсэм мэнг аңа чэ чэ тэна аңа чхэг. Дэлэ ежэн дарун кэг гэнчэр зэ жму зону, кэг нэтэм чэн гэнчэр. Та чэртэн кэ нэтэм чэн гэнчэн дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ дэ 대이나 종합문문 진틈 제급 니툼 자침 그 돔침 니자라 주 셰그 그 탄케타나 아 딱거신다 근데 머거즈나 주거나 산즈 깡땅 깡즈 그 다 머리그버그 한콤이나 주거나 머리가 통충 아만베샤 주 뜻도 그때 그게 냥클시데던 아니츠도 그게 잡챙이나 다 저튼그 다 머리그버드 한콤 통버 냥크시비 능니나 주 그러나 머리라 아만베시비 능니 주 그냥까 하친게 치그 게티 능니는 되어서 저소나 다 저튼그 루스응 맹그 디크 좀직던 그니르 그치 야나 차스 저근 차도 그 죽도나 죽 게티 아니츠 하친게 잡챙이나 다 루스응 옌던 루치그 맹그 디크 좀직 참트한 거잖아 죽
1: 디나 잔즈그라 머게 스시연로 머지그 톱텅도 돈데 카이르다 등이 리시가 통충시에 고노라 총소라양나 샤신도 돈데 돈주마이나 잔청근겐츠 치모즈 크고니나 니코니양 지샤나
0: 오 레링고는 봐 단도 쳤던 그 쇼가 뉴코모 쇼 당원 돈지나 아다 머리가 톱텅 카이르데다 리시가 통충시에 고노트 단도 좀지나 아다 종화만 먼저 좀지 급 리시 급을 자청 아 돈숨직지라니 그 땡카테나 아 그게 게티 다 머리가 톱턴 고데 카이어데든 아 리시 도데 통송시트나 다도 고데 그 참게지 샤초스 다 참게지 샤촌들라 저튼가 아다 녜초파 크르기 아다 맘망 톰카 득슈시데든 아다 랑니 그 참참 기근 혼데 송초시나 축 담스크 다 스중가 델디 크크얀 아다 데요크 땡카게테라 아다 참탕 마튼바 그 샤촌데 혼데 그 지지시킨직 아다트 미세크 게티 다 텐텐 마탐바가 용구라트 요나 뜻고티 용지시타나는 축 아다 게티 다 마거나 축 요나 아다 총녀와 사등 사즈크 다 사중거 데크크 다 카즈나가 참게치 샤촌데 도고리 저치시죠 다주 등노고 지니 다롱이나라 다 아랑니가 노츠도고티 니스 마토데든 아제치 마시나 아 뜻고데라 아다 고르모 트치케 옌탕 쳔아가 맹게 응가 창제나 축 내인 동지나 쇼 동어무시 쇼 냐무 인 동지나 다 머르크 톱탕 도고데 카이어데든 아 다 머르크 잔탕라 총수 나쇼 영나 샤프시 도고데 눈초 쇼 메눈들 내인 동지나 다 동화마 무친 좀 제컵 자초피 기근 송초 자침 그 돈츠 마치 나트 그 탱케테나 나 도고데 카 참게치 샤초스 참게치 샤촌데라 쳇탕 아 다 고르무치 지그 맹 앵아 쳇 도고데 그 제나초 게디 아니츠 도고데 잡친 이나 아다 총국 그 작은 지진 잔다. 영나 총리 럭득득 고디. 심탄 시타나 축. 대노 진생가 아다 자치랑 동몽 축. 디진가 다 샤와 초이나 축. 영나 초하고 초니. 아다 머그 토통 고디 카이르데던. 아다 머그 젠틀라 아다 그게스나 만데던. 아 머그 젠틀라 통총. 마셔주디 하진가 같이 한스그.
1: 머게던 잔즈 스시연로 저흔 지키 제시고당 머그 카치 제시고 암영나 칠릭 타취 제시고지 아증즈라 징굴 럭터시당나 잔침근겐츠 전다시 크기심
0: 레렌 군전 바탄데 쳇던 그 그게 아다 통계치 자중이 되는 그게 지 그게 모라가니 그 잡채 놓고 잡죠 그렇지 다고는 이제 딱흔 지크 그시고 백고나 죽거나 머리 카트이나 죽거나 칠릭 타초 그시고 근데 다도 좀지나 다 쳇던 그 아 그 틈을 잡침이 되네요 그게 돈도 너무 돈은 너무 그렇지 아 쳇듭시나 종합문문 진틈 지역 니틈 자틈 그 돈틈 자라 니화가는데 아다 딱흔 지크 진능인데 돈데 그 땅에서 오지시오 단다도 혼이한 그 딱흔 지크라 시그누 고름 그 토크 다 고니나 죽 야나 니와도 혹디 맘잖아 춤치엔 그 만작 안디라 쳇던 거름 봤음 그 군이시나 죽 아름바 동이나 아다 그 딱흔 지크인데 돈데 잠직 생캔다 야나 그가 니틈 생캔스기나 데도 혼데 아까 루치가 연거 디크 좀직 영나 그 제중그 점체도 고대 지나 죽. 덤체크 다론 그가 제노요나 다도 고대 용진 지나 죽. 아리 다더니 름바 뉴아인 동지나 아다 머 거튼 산지 간단 간지 연롱 아다 크게 동지나 아다 탁힌 지크 크게 안데 산지 간단 그 니트크 마 말도 엄청 크게 참게 지샤숨디나 헤르트 그 신캔 그 덤무 그 만나지 인터나 다치던 거 루스는 게 연자 루치 맹 디크 좀직 점체도 고대 지나 죽는 체크 아다론 그가 나체한 지나 죽. 근데 여름 봤음 봐 뭐 인동지나 아 딱 공리시 군 그게 근데 잠지 캥 말이 아니 투 캥 말이 근데 허트 그 신 캥 말이 엄청 아 그게 참게 그 샤촌 되나 혹시 욕 일단 너무 그 만나서 좀지나 다시 땅 그게 로스 맹 디크 좀직 땅 그니르 그치 양나 차스 저는 차도 그 토나 죽는 메세크 아 땅 그치한 거 지나 죽 어 뜨크 것이나 너 너니 동무시 ata kongkong dazu yin tongzi na ata tachin jika tong jayu ke ata kaga nidung ka jachim ka stankera tani nimang tani kagazi na niche chimus chuk dii kur ka jachim ka jinghir tani kaza marik kaadze ka tan damu ka tmge chi shachio dhukde zamzik tong jingob tani damu ka shachio nang fshigdang na ata nangni damu na ka simtri chuk